ኢሉ ገጽካ በሪሁ ልቡሃ ተሓጒሱ ኣፍካ ብስሓቕ እንተ ዘይመልአ ገጽካ እውን ብፈገግታ እንተ ዘይበርሀ ኣብዛ ዓለም ምውላድካ እንታይ ረብሓ ኣለዎ? ኣብዛ ምድሪ ምንባር ምብላዕ ምስታይ ምኽዳን ከምኡ ኢልካ እውን ዕለታትካ ክሳዕ ዝውዳእ ምጽናሕ ኣይኮነን። ህይወት ትርጉም ኣለዎ፣ ህይወት ጣዕሚ ኣለዎ፣ ረብሓ ኸዓ ኣለዎ። እቲ ረብሓ ኸዓ ንነፍስን ንስጋን ዘርውን ዘጥልልን ክኸውን ኣለዎ። እዚ ጥራዩ ሰላምን ዕረፍትን ዝህብ እዚ ዕረፍትን ሰላምን እዚ ኸዓ ናይ ነፍሲ ሰላም ዝህልወካ ጥራይ ዝርከብ። ናይ ነፍሲ ሰላም ድማ ካብ ኩሉ ብሕልናኻ ዝስማዓካ በደልን ኣንጻር ፍቓድ ኣምላኽ እትገብሮ ዘይምእዛዝን ነጺሕካ ካብ ኣበሳ ነፃ ምስ ትኸውን ጥራዩ። በደልን ዓመፃን ምስ ዝህልወካ ሕልናኻ ኩሉ ግዜ ብኣበሳኻ ስለ ዝወቕሰካ መንፈስካ ስለ ዝህወኽን ሰላም ናይ ነፍሲ የብልካን። ነፍሲ እትሃድእ ካብ ዝኾነ ይኹን በደል ናይ ሓጢኣት ነፃ ምስ ትኸውን እዩ። እዚ ህድኣት ዘይምዘይህሉ ኸዓ ነፍሲ እቲ ዝግባኣ መንፈሳዊ ርግጽነት ስለ ዘይብላ ሰንፈላል ትኸውን። እዚ ሰንፈላል እዚ ዕረፍቲ ኸልኣካ፣ ልብኻ ይሽበር፣ ኣእምሮኻ ይናወፅ፣ ድቃስ ትስእን። እንተ በላዕካ፣ እንተ ሰተኻ፣ እንተ ተኸደንካ ምንም ኣይጠቐመካን። ህይወትካ በዚ ውሽጣዊ ምንዋፅ ትስልኪ። በዚ ምስልካይ እዚ መንፈስካ ምስ ደኸመ ኸዓ ናይ ስጋ ሕማም እውን ትሓምም። ናይ ስጋን ነፍስን ጥዕና እተኣሳሰረ እዩ። ነፍስኻ ሰላም ምስ ዘይህልዋ ካብቲ ኣብ መመዓልቲ ዝበጽሓካ ቕልውላዊ ተላዕለ ናይ እምሮ፣ ናይ ልቢ፣ ናይ ከብዲ፣ ናይ ማዕናጡ ወይ ካልእ ውሽጣዊ ሕማም ክትሓምም ትኽእል። ካብ ኣምላኽ ምርሓቕን ዘይምእዛዝን ከምዚ ዝኣመሰለ ወፅዓይ ዘምጽእ። ከምቲ ሰብነትና መታን ክነብርን መታን ክዳብርን ክጥዕን መግቢ ዘድልዮ ነፍስና ኸዓ መግቢ የድልያ እዩ። ናይ ነፍሲ መግቢ ድማ መንፈስን ጽድቅን ቅድስናን እዩ። ብመንፈስ ምብላዕን ጽድቅን ቅድስናን ከዓ ፍረ ናይ ፍቓድ ኣምላኽ ምፍጻም እዩ። ፍቓድ ኣምላኽ ምፍጻም ድማ ንኣምላኽ ብዅሉ እናተኣዘዝካ ካብ ኵሉ ሓጢአትን በደልን ርሕቕካ ነፍስኻ ንጺሕካ ኣብ ቅድሚ ኣምላኽ ምንባር እዩ። ነታ እትመጽእ መንግሥቲ ዘለዓለም ከዓ ብምሉእ ርግጽነት ምጽባያ እዩ። ናይ ክርስቲያን ተስፋ እውን እዙ እዩ። ከምቲ ናይ ሎሚ ጥቕስና እቶም ሕግኻ ዝፍጽሙ ሰላም ኣለዎም ዝበሎ እቶም ንዅሉ ፍቓድ ኣምላኽ እናፈጸሙ ነታ እትመጽእ ሰማያዊት መንግሥቲ ዝጽበዩ ካብ ኵሉ ናይ ሓጢአት ዕዳን ናይ ሕልና ወቐሳን ነጻ ዝኾነ ሰላም ኣለዎም። ናይ ዙርያኦም ሰላም ተሃዊኹካ መከራን ተጨንቖም ነቲ ዘለዓለማዊ ናይ ኣምላኽ ተስፋ ብእምነት እናጠመቱ ብትዕግሥትን ብምጽናዕን ንዂሉ ፈተና ብሓይሊ መንፈስ እናሰዓሩ ነቲ ናይ ልቦም ሰላም እቲ ናይ ልቦም ሰላም ከይተሃወኸ ብህድኣት ንጸበባ ይሓልፍዎ። ነዚ መገዲ ዝሓዲጎም ንሰላም ብገዛእ ባህጎምን ፍትወቶምን ክረኽቡዋ ዝደልዩ ብዙሓት እዮም። ሰላም ግና ብእትርከበሉ መገዲ ጥራያ ትርከብ። ብዘይካ በቲ እትርከበሉ መገዲ ብኻልእ ምንም ኣይትርከብን እያ። ሙሉእ ህይወትካ እኳ ክትደልያ ሃሰስ እንተበልካ ምንም ኣይትረኽባን ኢኻ። ሰላም ካብቲ መስፍን ሰላም ኣቦ ዘለዓለም ዝኾነ ጐይታና የሱስ ክርስቶስ ጥራያ ትርከብ። እዚ ኸዓ ከምቲ ቅድም ኣቢሉ ተባህለ ንዅሉ ፍቓዱ እናተኣዘዝካ ካብ ኵሉ ግብሪ ዓመፃን በደልን ነጺሕካ ብጽድቂ እትመላለስ ምስ እትኸውን ጥራይ ዝርከብ። በዚ ዘሎናዮ እዋን ሰብ መንፈሱ ሰላም ስለ ዝሰኣነ ብውሽጡ ተሃዊኹ ኣፉ ኸፊቱ ሰላም እኳ እንተበለን እንተደለየን ንሰላም ብመገዲ ኣምላኽ ስለ ዘይደልያን ስለ ዘይጋደለላን ምንም ኣይረኽባን እዩ። ሰብ ንኣምላኽ እንተ ዘይተኣዚዙ ንሰላም ኣምላኽ እውን በቲ ትርከበሉ መገዲ እተዘይደልይዋ ምንም ኣይረኽባን እዩ። ደቂ ሰብ ወግሐ ጸብሐ ሰላም ይብሉ፣ ብዛዕባ ሰላም እውን ይዝትዩ ኣለዉ። ሰላም ግና መመሊሳ ካብኦም ትርሕቕ ኣላ። ኣብ መንጎ መንግስታት፣ ኣብ መንጎ ህዛብ፣ ኣብ መንጎ ሓዳር፣ ኣብ መንጎ ውሉድን ወላድን፣ ኣብ መንጎ ጎረባብቲ ሰላም እናረሓቐ ብዙሕ ሰብ ብእህታ ገጹ ጸሊሙ ንሰላም ከይረኸባ ይነብር ኣሎ። ብዙሓት ሰባት ብፍላይ ድማ መንእሰያት ነታ ለይትን መዓልትን ዝምነይዋ ሰላም ናይ ኣእምሮኦም ስለ ዘይረኸብዋ ነፍሶም እውን ብተስፋ ምቁራጽን ብዓቕሊ ጽበትን ስለ እትህወኽ ብሕሱምን ጽርጽሮት ንህይወቶም በዕላቶም ክሕልፉ ይርከቡ ኣለዉ። ሰላም ንምርካብ ዘይፍትንዎ የሎን። በበይኑ ዝ ዓይነቱ ሙዚቃን ደርፍን ሰላም ናይ መንፈስን ሰላም ናይ እምሮን ንኽረኽቡ ህርድግ ይብሉ፣ ግን ሰላም በዚ ትርከብን እያ። ካልእ ሰላም ይህብ እዩ ዝብልዎ በበይኑ ዓይነቱ ፈተናታት ዓመፃ ይኹን ሓጢአት ብዘየገድስ እውን ይፍትኑ፣ ግን ሰላም ሲ መመሊሳት ኣኻብኦም ትርሕቕ። ሰላም በቲ እትርከበሉ መገዲ እንተ ዘይኮይኑስ ብኻልእ መገዲ ኸቶ ኣይትርከብን እያ። ሰላም ካብ ኣምላኽ ምስ ኣምላኽ ብኣምላኽ ጥራያ ትርከብ። ክቡራት ሰማዕቲ፣ ብዘይ ሰላም ክንነብር ስለ ዘይንኽእል ከምቲ ቓል ኣምላኽ ዝብሎ ንሰላም ንድለያ ንሰላም እውን ንስዓባ። ንሰላም ብጐደናታት ጽድቂ ቢልና ክንደልያን ክንበጽሓን ይግባእ። ሽዑ ንሰላም ክንረኽባ ኢና። ልብና ክሕጐስን ክፍሳህን ኣእምሮና

ክቡራት ሰማዕትና ንሎሚ ዘዳለናዮ መንፈሳዊ ኣገልግሎትና ኣብዚ ንውድእ ሕቶ ወይ ርእቶ ንዘለኩም በስዕብ ኣድራሻ ክትረኽቡና ትኽእሉ ኢኹም። ኣድራሻና ራድዮ ፍሪ ኤፍኤም ኡልም ጀርመን። ክሳብ ድሕሪ ክልተ ሰሙን ዝቕፅል መንፈሳዊ ኣገልግሎትና ንራኸብ። ሰላም ኣምላኽ ካባኹም ኣይፈለ። ሊቤ ሄረሊንን ኤንድ ሄረር ዳስፋር ኡንሰደ ኤቫንጌሊሽ ኤርትሬሸ ሴንዱን ፊር ሆይተ ቬንሲ ኖኽ ፍራገን ሃበን ዳን ቬንደሲ ሲሽ ቢተ አን ራድዮ ፍሪ ኤፍኤም ኡልም ጀርመን።